0: ናይ ፅርግያታትን መጓዓዝያን ፕሮጀክትታትና ከምቲ ዝተነጥፎ ክዓቢ እዩ። ናይ መንበር ኣባይቲ ሰፊሕ መደባት እውን ማዕረማዕሪኡ ክድረኽ እዩ። ናይ ማይን ኤሌክትሪክን ኣገልግሎታት ምስፋሕ ፕሮጀክትታት ምንዳይ ምድንዋይ ቀረብ እንተዘይኮይኑ መበጋገሲ ኣብዚ ሒዝናያ ዘለና 2026 ክዝርጋሕ እዩ። ኣብ ማሕበራዊ ኣገልግሎታት ቀዳምነት ትምህርቲ ብሰፊሕ ህዝባዊ ደገፍ ካብ ቅድመ ትምህርቲ ዝውገሱ ፕሮግራማት ቀዳም
1: ክቡራት ሰማዕቲ ረድዮ ኤርትራ ኣቶ ኢሳያስ ኣፈወርቂ እዛ ናይ መወዳእታ ተቐንዲ ሕመረት እንታይ እዩ እቲ ካልእ ክግበር እየ ኢሉ ኣብ ትምህርቲ ግን ብሰፊሕ ተሳትፎ ናይ ህዝቢ ክመሃር ዘሎ እምበር ህዝቢ ገንዘብ ከዋፅ ኣይኮነን እዚ ግን ዓመት እዚ ሕጂ ናይ ኣፋንቦ ተባሂሉ ጎስጓሳ ዝካየደሉ ዝነበረን ዘሎን ዘይተወደአን ካልእ ፕሮጀክት ን ከምፅ እዩ መንግስታት ሃገራት ቤት ትምህርቲ ባዕለን ንሰርሓ ነቲ ህዝቢ ከዓ ተመሃር ኣብ ገለገለ እጃም ከዓ በርክት ክበሃል እዩ ኢሳያስ ግን መመዝመዝን ገንዘብ መሕለብን ክጥቀመሉ ሕጂ እውን ዘይተዓፀየ ፕሮጀክት ስለ ዘሎ ናይ ኣፋንቦ ማለት እዩ ኣብ ካልእ እውን ንዑ ዝመስል ናይ ሕክምና ካብ ሰብ እዩ ዘልዮ እቲ ህዝባዊ ኣገልግሎት ህዝባዊ ሓገ ዝብሎ ናይ ትምህርትን ንናይ ሕክምና ኣተኪሩ ማለት እዩ እብታት ስለዚ ሰብ ክፈልጦ ዘለዎ ካብ ኢሳያስ ኣፈወርቂ ልምዓት ፅቡቅ ነገር ዝፅበ ሰብ የለን ብስዋዓት ሸቐጥ ሕድሪ ስዋዓት ንኽብር ደቂ ስዋዓት ንእለ መምሃሪ ንዓኣቶም ዝኸውን እቲ ማሕበራዊ ዝብሎ ዘሎ ነዚታት እዩ ግን